0: ያለባቸው ትልቅ ከማትሄድ
1: ካፈለ
0: ከዚህ ቸባልማ ሳቆሞ አሁን ናይክ ያ ውለዛ አንተ ጎቶለ ሰላህ ውቀዝ ተማካሲ ይቆሃተ ሀኛን ይቆኛው ይቆፈ ለቀሚስ ያፍት ንስ ከሳፍሎ ወይኖቼ አቆይክ ቋም ግጭቅ ቆይብላይ ሰማቆቶፋ
1: አይወይ ለከላውታ
0: ከነ የትክለቀ ጋንደ ደጋት ቡካው ፖቴው ሎንን ፑቲ ፉቱሜት ይይ ከናሎየ ናናቀ ያቀበላይ ሰቡዱቱ ሀገና ናፋና ንሶኝ የውቆበለ ጋን አናክ ውስጥላ ያው ኡሎሲ ቢፓው ይጥቀል ያሸፈ ተልሃካ ሉክለን ፍዘን ፈሎ እና ጋጣ ተልሃን ታክቱም ቀጥፍ